야 능이비 두고 총총소 체나바 리모이나 다타치 저거 산진능 전반데 니나 총무 워크 롱칭거 운동이 감성거나 총치 쪽소 제도 고리시비 디출 가르마가 지는 거 나 총시비가 저거 다통림 체인 안지나 두고 총총체 리탑거 두고 보자르지미 리에타나 두고 총총 참마게 영 당디 가조 타몽더 근노그 세라 총총 나 총시비가 슬림 츠나 년조 나 총시비가 츠크 찬총을 이리그나 시조 나리와인 리에타나치 나와슴가 몰마일란디가 땅아 나 총시비가 츠큰 롤리타라 아치 럭시즈가 홉중이나 참머레 럭실럭사르와 홉중 마시비야 원더 림츠 몰마게 초크 럭실티 아치 영시르 중와지나 알롱우나 요노그 조코 총총 참마게 포우자르김등 산드 아지 탕시간 돈주이야 퀘이바 유엔든 긴사바 파르신 흑치기인 지흐튼 살 올롱은 히바망나잉 오브제흑그릅 진드 슬머니 조코 총총 참마게 이나요크 야 때나 조코 총총 참마게 나와 또라뉴인자 다 성진아 쳇다 고디요노 형나 사르자 럭시그토니 우자그능니 사이 제그능니 데미데팅이 럭슬럭 사르와즈기 쳇다 고디시요야 다나 조고 총총 청마그 십등윤고 공정 소는 마스비임 치베 인영 근립젠 아라드가 제부 성기등 콜리브제초 젤라 투머기지 리 조고 총총 청마그 고냥즈 다나 가우치라 난등그 쳇다 다롱 탕식도는 유이고 공정 소놈 습임 치급 인영 근립질 아르드가 야우 성기등 콜립질라 쭈그머기스 리 등등디 인제나 르신 덴이나영 쭈고 총총 창마그 하나르집가 롱아 마르케라 님비 워카젤리 잠비 노라냐 용아 리바인 리 테나 쭈고 총총 창마그 르신 딘자쿠그 테나 슈니 부타르짐가 르신 데팅 델다팅이 능토나 르디즈 창마시 주이야 Tana kongzong suwa nama sikpi ma jikpa yin yin kanli jelse gunung da njina nga tsu parpi jau yin na ta pi gulak sikji nong ba yin na tsarak chok ba kanli nambar yawar siya pan da njina kargi tsu ngonsik suwa nama ga thara yin na ringa ta nzangwa di ka zamni kiwa zam mayin bar ngiwa dunji kikang zangwi loti chukta dan ba tamo ga njina nishtab kargi rigli nu Tendi yundan chapar jina da nuga jivazgi ina dita zhengan jina zhendi kargi xichi nuni tawni kargi xeba tanga yangna hongtang chukar giwa manchi war xigbi chukhnu tatashe kyo ka didangna kargi jina aradag jau sangi tang kholib jirla chukumar giyi se gunonda ta sashtang nani nuga aradag jangli diwazgi yo ka ta yinna ra yang tamchilin jina xichi nunu yangna xchanzin aradag jau sarazi tangna ta tuk chung chung chung ma xie ga ci ti jin de ti pa ga ci ka ka lum de ji li da teng yi xian zhen ra de ge you teng zhi lui dam jin meng a zi ji chu xian ne de na ra de ge you xian zhen geng de gu re ri tuk chung chung meng a zi ge pa zhi xie you zhi ra de ge you sheng gi de zhi gu ge da ra de xian zhen tam zhi xi ji nun tam ni ge ge xi ji nun ba la ge ge da ni na Orgur amdaa marguni, khungraa chukum marguni, tamuga kargi xtsatang niwa dengari. Yung huili naa zuwa rinchin, rambuchi naa chukdang damba. Yung naa khunggung khorlu nji naa jirwi jau. Nda nji naa kargi pepsatang, yung naa nruwa gail jamba la suqwa. Daa sumguji, rangil xchikpaga langja langchin la suqwa. Tamchil xtsaji nanjugni, ghangab jirnjugni. Tamuzgirla, danaa ma tamchil, jindru tamchik xtsakta gargonu. Дэнгинаин кэргэ хсуунымг хтувли маннуг дэвэрла тичэнгэ нацингэвэртэ та кунзэн хсуунымг сэгбэйм чигбэйин гэнлибжэл рэдэг жэпу сэнгитэн колибжэлла чугмэргэ сэгонуг та лэгшэлэндэтэн дэви нэнтэн рэгдизэ чугу чонгчонг цама шэтэнэр тана чунтинивли мэн зэнвазэг жагона та нэвэртэ рэнгэ хсуунымг цугдэсгуга тана нацингэвэртэ ломнир юкваи Dambi chi tang jil nang gisi munshung gishji chin damba ga nga su zhignu ga ta xirib ga nyungu aluji ga ngin nyang jil xisha ta tam jil yukwaz ga vjang yu ta ta xe gali chi nargo. Ari ta na shuni ngin darung tang xing don yu il kongzong su num sikbi ma xigba yin yin ganlib jil radig jabu sangi tang kolib jil la chugmar gisi.
ri chuk chung chung chung ma ge la zong tanga kong ku ra te yo chi nga chi ngi wa te ta sa sha lak shil ge den lak shil che khang tan ji la su kwa nga chi dan da ta wi lak shil ma zi yo ka ta chang ma da ni na lon zin ju ying ge chin ng ge dun chin zhe go Ya, nyingi bi tuku chong chong cho, shunin jina pu zhar yim ge na chong si pi ga slim cin nang al chit go ryo nu ge chan chong sambu ge nang tun rig di zi chi chong nguk chui ya. Dana tang di na chong si pi ga slim cin nang al jo ki jing jir ti pa gar jil rig bi shkar kong da sambu chit go ryo si yo. Alang ag jir cila ga shin yo nu, dib jin ta si le lin jo ga nu, amang le lin jo ga nu, tuku chong chong chong ma ge ying, shkab tong di shib ta nyun zha, tuku chong chong zi lo ka tang cham ni, si le zga nyen mu ni, jo ki jing jir ga nang go ryo si yo. Dana chan chong ni wa ti pa gar jik ga nang a ying, ba nar tam zgra, si zhong zga chit go ryo si yo.